0: ሰላም አድማጮቻችን እንደምን አምሽታችኋል? ለሰኞ ምሽት ያልናችሁን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን በሰንዳፋ የባንክ ሰራተኛዋን ገድሎ በጂብ በማስበላት የተጠረጠረው ግለሰብ በቁጥጥር ስር ስለመዋሉ፣
1: ትላንት ግንቦት ለቀቀል በደብረ ብርሃን ከተማ በቁጥጥር ስር ውሏል። ማህበረሰቡን መስሎ ቤተክርስቲያን አስቀድሶ ሲመለስ፣
0: የኢትዮጵያ አየር መንገድ በእጥፍ የጨመረውን የነዳጅ ዋጋ ለመቋቋም ምን እርምጃዎችን እየወሰደ ነው?
2: አጭር ጊዜ ይሆናል ብለን ስለምናስብ የተወሰነውን በራሳችን ኢንተርናል ፋይናንስ እያደረግን የተወሰኑትን ደግሞ ወደ ከስተመሩ እያስተላለፍን እየሞከርን ያለ ነው።
0: የኢራን ጦርነት ለምዕራባውያን ኩባንያዎች ያመጣው ድል ምንድን ነው የሚል ዘገባም ይዘናል። አብራችሁን ቆዩ። ከአዲስ አበባ ከተማ አቅራቢያ በመትገኘው ሰንዳፋ የባንክ ሰራተኛዋን ገድሎ አስክሬኗን በጂብ በማስበላት የተጠረጠረው ግለሰብ በቁጥጥር ስር መዋሉን ፖሊስ ለቢቢሲ ገለጸ። የኢትዮጵያ ንግድ ባንክ ሰራተኛ የነበረችው አዳነሽ ኩምሳ ታሳስ ወር ላይ ነበር አገባሻለሁ እያለ ሲያስፈራራት በነበረ ግለሰብ በአሰቃቂ ሁኔታ መገደሏ የተሰማው። ጸጋይ ሳልፈው የተባለው ተጠርጣሪ ለወራት ተሰውሮ ከቆየ በኋላ ትናንት በቁጥጥር ስር መዋሉን የሰንዳፋ በኬ ከተማ ፖሊስ መምሪያ ኃላፊ ኮማንደር አየለ ተናግረዋል።
1: ይሄ ሰው ወንጀል ፈጽሞ ለጊዜው ተሰውሮ ነበር።

0: ከፌደራል ፖሊስ ከክልሉ ፖሊስና ከከተማችን ከመከላከያ ሰራዊት ብሔራዊ ደህንነት እና መረጃ በመቀናጀት ለዚህ 5 ወር ክትትል ሲደረግ ነበር። በዛ መልኩ ትላንት ግንቦት 2 ቀን በደብረ ብርሃን ከተማ በቁጥጥር ስር ውሏል። ማህበረሰቡን መስሎ ቤተ ክርስቲያን አስቀድሶ ሲመለስ በቁጥጥር ስር ውሏል።
1: ተጠርጣሪውን ለመያዝ ለወራት የተቀናጀ ክትትል ሲደረግ መቆየቱንም ኮማንደሩ ተናግረዋል።
0: እሱን ለመያዝ አብዛኛው እኛ አባልም ይሁን ማህበረሰቡ ከፌደራልም ይሁን በተለያየ ጸጥታ አካል ጋር በመቀናጀት ከክልሉ ፖሊስ ጋር በመነጋገር በየጊዜው ባለበት በተጠረጠረበት ቀን ከሌሊት ሰው እየተንቀሳቀሰ መረጃ እየሰበሰበ በዛም መልኩ የስድስት ወሩ ድካም ከባድ ነው። ብዙ ጣውረዶች ነበሩ። በዛ መልኩ ነው ውጤት ሊገኝ የቻለው። ያው ድርጊቱ በጣም አስቀያሚ ነው። አንድ ሰውን ቀርቦ እንደ ቤተሰብ ይህ ወንጀል መፈጸሙ ማህበረሰባችንን አስደንግጦት ነበር። ይሁን እንጂ ሰውየው መጥፋቱ ራሱ ትንሽ ህዝቡ ውስጥ የሆነ ብዥታ ፈጥሮ ነበር። ግን በማይያዝ ቤተሰቡም ይሁን የእሷ ቤተሰብን የአካባቢ ማህበረሰብን በአሁኑ ሰዓት ህግ መኖሩና የጸጥታ አካል ተቀናጅተው ከሰራ ብዙ ነገር መስራት እንደሚችል በአካልም በተለያዩ መድረኮችም ከዛ ትናንት ጀምሮ እየገለጹ ነው። እና ህዝቡ ላይ ያለው ደስታ ለየት ያለ ነው።
1: የሟች ታላቅ ወንድም ካሳሁን ኩምሳ በእህቱ ግድያ የተጠረጠረው ግለሰብ መያዙን ሲሰማ ማመን እንዳልቻለ ለቢቢሲ ገልጿል።
2: እየሰማ ነው። ያው ከቤተ ክርስቲያን ተመልሰን አውስትራሊያ ላይ እያለ ነው ከንዳ ሰንዳፋው ከንቲባ የተደወለልን። ማመን አልቻልንም። እውነት ለመናገር ከሆነ አናምንም አልነው። ከዛ በኋላ በቃ እንደዛ ከሆነስ የምታምንበትን ምልክት ሰጣለሁ አለ። ምልክቱን ሰጠን። በዛም አልነው። እንደዛም ሆኖ ደግሞ መልኩንም እኔ ስለማላውቀው በቃ ይሄ እሱም ሰውዬ ማየት አለብኝ ብዬ ወደ ፌደራል ፖሊስ ራሱ ልጆቿን ይዤ በቃ አረጋግጡልኝ ብዬ ይዣቸው ሄድኩኝ። ሄደን ስናረጋግጥ ያው በእንባና በደስታ ነው እንግዲህ በመዝጋናም በሀዘንም አይተን የተመለስነው። በጣም ቅልቅል ነገር ነው።
1: እንግዲህ ድርጊቱ የተፈጸመው ታህሳስ ወር ላይ ነው። አሁን ግንቦት ላይ ነን። ወደ 6 ወር የሚጠጋ ጊዜ ተጠርጣሪው ሳይያዝ ነው የቆየውና እነዚህን ጊዜያት እንዴት ነው ያሳለፋችሁት እንደ ቤተሰብ?
2: እውነት ለመናገር ከሆነ አንድ ቀንም ቤት ውስጥም አልዋልንም። ቤት ውስጥም እነዚህ ልጆች ትቶ መዋል ፊታቸውንም እያየን መዋል ያኔ ያየነውን የአጥንት የጅፍ ቅሪትን አይተን ለመቀበር እንኳ ያልቻልነውን አስበን ቤት ውስጥ ማደር ከባድ ነገር ነው። ነፍሷንም አጣን፣ አጽሟንም አጣን። የእሱንም ፊት ስናጣ ደግሞ በዛ ላይ በጣም ያማልና ልጆቿም በቃ በጣም በስቃይ በመከራ ነው ያሳለፍ ነው። እንግዲህ የእግዚአብሔር ጊዜ ሆነና ዛሬ ደግሞ ሌላ ጊዜ ሆኖ ነው ያገኘ ነው። በጣም በመከራ በስቃይ በችግር ነው ያሳለፍ ነው። በእውነት በሀዘን ነው ያሳለፍ ነው።
1: በተለይ በግድያ ወንጀል የተጠረጠረ ግለሰብ ተሰውሮ ሲቆይ የሚፈጥረው የደህንነት ስጋትም አለ በማህበረሰብም በቤተሰብም ላይና እናንተ የደህንነት ስጋት ነበረባችሁ?
2: ለማንም ሰው ነበረብን። ምክንያቱም ይሄ ሰው አንደኛ ከዚህ በፊትም እነዚህን ተመሳሳይ ወንጀሎችን ሰርቶ በገንዘብ ሲያመጥ እንደነበረ በተለያየ አቅጣጫ በፎርማል ኢንፎርማልም በጣም የምናውቃቸው ብዙ ነገሮች አሉ። ይሄ ሰው እንደገና እሱን የምንከታተል መሆኑን ሲያቅ ደግሞ እኛንም ያጠፋናል የምን በጣም ግምት ነበረ። ይህ ብቻም ሳይሆን ደግሞ ኢንፎርማሊቲዎች ይመጡና ይህንን ሰውዬ እጁ ረጅም ስለሆነ እናንተንም ሊጨምር ይችላል፣ ብዙ ሌላ ጣጣ ሊያመጣባችሁ ይችላል እና ዝም ብለ ልጆችን ብታሳድጉ ነው የሚሻላችሁ፣ ሰው ይቅርባችሁ እያሉ ነው በጣም ሲመክሩን የነበረው። በሌላ አቅጣጫም ደግሞ ይህ ሰው አስቸጋሪ ነው፣ ከዚህ በፊትም ብዙ ህይወትን የበላ ሰው ነው፣ አሁንም ምንም ዋስትና ስለሌላችሁ በመንግስትም ሊያዝ የማይችል በህብረተሰቡም ተሰውሮ ስኖር የነበረ ስለሆነ አሁንም አደጋ ሊያርስባችሁ ስለምችል ባትጠጉ ወይ ደግሞ ባትከታተሉ ይሻላል የሚል ኢንፎርሜሽን ነው የሚደርሰን እና ስጋት ነበረን በእውነት ለመናገር ከሆነ።
1: አሁን ምን አይነት ፍትህ ነው የምትጠብቁት?
2: እንግዲህ ፍትህ ተመጣጣኝ የሆነ ፍትህ እንደ ሀገሪቱ ህግ እንግዲህ መንግስትም ይህንን አይቶ ተመጣጣኝ የሆነውን ዋጋውን ይሰጠዋል ብለን ነው የምንጠብቀው።
1: የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለሶስተኛ ጊዜ በተደረገ የዋጋ ጭማሪ የአውሮፕላንና ነዳጅ ዋጋ በእጥፍ አሻቅቧል። በዚህም ከነበረበት በ160

0: ብር ጨምሮ 319 ብር ከ67 ሳንቲም ገብቷል። ይህንን ተከትሎ ኢትዮጵያ አየር መንገድ የአገር ውስጥ በረራዎችን ለመቀነስ አቅዷል የሚሉ መረጃዎች በማህበራዊ ሚዲያ ላይ በስፋት ተጋርተዋል። ይህ ምን ያህል እውነት ነው ስንል በኢትዮጵያ አየር መንገድ የንግድ ዘርፍ ዋና ስራ አስፈጻሚ የሆኑትን ለማ ያደቻን ጠይቀናል።
1: ውሸት ነው። እኛ ምንም በነዳጅ ጥረት ምንም የምንቀንሰው ጣቢያም የለም። እንደውም እኛ ኤክስፓንድ እያደረግን ነው። ከሰሞኑ 4 ተጨማሪ ዶሜስቲክ ስቴሽንስ እንከፍታለን።
2: የት የት ማለት ነው?
1: ነገሌ ቦረና፣ ሚዛን አማን፣ ጎሬ መቱ፣ ደብረ ማርቆስ። በሚቀጥሉት ከአንድ ወር ባነሰ ጊዜ ውስጥ 4 ዶሜስቲክ ስቴሽን እንጀምራለን። ፍላይት አዲስ የዶሜስቲክ ስቴሽኖችን ፍሪኩዌንሲ እየጨመርን ነው። ጀት በአኑዋል ፕላናችን መሰረት እየሰራን ነው ያለ ነው። እና ምንም ብዙም እኮ ነዳጅ ኮንሱም አያደርጉም ዶሜስቲኮች። በጣም ትንሽ ነዳጅ ነው የሚወስዱት እና እንደው ኢንሲግኒፊካንት ነው ለኛ ኦፕሬሽን።
2: እንግዲህ በዓለም አቀፍ ደረጃ ይታወቃል በአሜሪካና በኢራን ጦርነት ምክንያት የሆርሙዝ ወሽመጥ መዘጋት በነዳጅ አቅርቦት ላይ ዋጋም ላይ እንዲሁ ተጽዕኖ አሳድሯል እና የኢትዮጵያ አየር መንገድ ምን ያህል በዚህ ተጽዕኖ ደርሶበታል?
1: እንግዲህ እኛ አሁን ባለው ሁኔታ ከግሎባል አየር መንገዶችን ኢምፓክት ካደረገው የተለየ ኢምፓክት የለውም እኛም ጋር። አክቹአሊ አሁን የአዲስ አበባ ላይ የነዳጅ ጥረት የለንም። በኬስ ተውካለን። ያው በረራዎችንም በተለመደ ሁኔታ እያካሄድን ነው ያለ ነው። የዋጋው ንረት እንግዲህ ያው በዓለም አቀፍ ደረጃ ዋጋው ድሯል። የድሮ በምናነሳበት ዋጋ አይደለም የምናነሳው። ብዙ ቦታዎች ላይ አዲስ አበባም ላይ እንዲሁ ጭማሪዎች አሉት። እንግዲህ እንደ ገበያ ሁኔታ እሱን ኮፓፕ እያደረግን ነው። ምክንያቱም ይሄ ቴምፖራሪ ነው። የጦርነቱ ሁኔታ የመቀዛቀዝ ሁኔታ አለው። አሁን እንግዲህ ቶታሊ ሲቆም ወደ ነበረበት ይመለሳል ብለን እናስባለን። ለጊዜው ግን እንደው ከሌሎች አየር መንገዶች በተለየ ሁኔታ ኢምፓክት አላደረገንም።
2: በተለይ በቅርብ ይፋ በተደረገው የዋጋ ተመን አንጻር በእጥፍ ነው የጨመረው የአውሮፕላን ነዳጅ። እንዴት ነው ይሄንን የምታስተናግዱት? በእጥፍ መጨመሩን ነው እንዴት ነው የምታካክሱት? ይሄንን
1: እንግዲህ ቴምፖራል ነው። ቅድም እንዳልኩሽ አሁን እንዲሁ ሚቲጌሽን ፕላን ለማውጣት የሚያስቸኩል አይነት ሁኔታ ውስጥ አይደለም ያለ ነው። እንደምትረጂው እንግዲህ ነገሮቹ ያው ተሻሻሉ ስንል ጨለም ይላል፣ ጨለመ ስንል ይሻሻላል። እንግዲህ ሎንግ ተርም ኢምፓክቱን እንዲህ ገና በደንብ ኢቫሉዌት አድርገን አክሽን አልወሰድንም። ግን የስ ጥቃቅን ጭማሪዎች አሉ በየሩቶቹ ላይ፣ ግን እጅግ በጣም አነስተኛ ነው ጭማሪው። አሁን ያለውን ኢምፓክት ብቻ ሚቲጌት ለማድረግ ሳይሆን እንደ ትንሽ በርደን ሼር ለማድረግ ነው። ሚቲጌት ለማድረግ ገንዘቡን ለማስተላለፍ ቢፈለግ በእርግጠኝነት ከስተመሩ መሸከም ከሚችለው በላይ ነው የሚሆነው እና አጭር ጊዜ ይሆናል ብለን ስለምናስብ የተወሰነውን በራሳችን ኢንተርናል ፋይናንስ እያደረግን የተወሰኑትን ደግሞ ወደ ከስተመሩ እያስተላለፍን እየሞከርን ያለ ነው። እንግዲህ የሚቀጥሉት አንድና ሁለት ወሮች አይተን ፋይናል ዲሲሽን የምንሰጥ ይሆናል። ግን አሁን ወደ ከስተመሩ የማስተላለፍ ፕላን የለንም።
2: እንግዲህ ከዚህ በፊት አየር መንገዱም ሲገልጽ እንደነበረው በተለይ በሀገር ውስጥ በረራ ብዙ አትራፊ እንዳልሆነ እንዲሁም ህብረተሰቡን ለማገልገል እንደሚሰራ ይሰማልና አሁን ላይ በተለይ በዚህ የነዳጅ ዋጋ በናረበት ደግሞ መስራት ምን ያህል ከሀገር ውስጥ ገበያው የሚያገኘውን ገቢ ምን ያህል ቀንሶታል ማለት እንችላለን?
1: ያው የኢትዮጵያ አየር መንገድ የሀገር ውስጥ አገልግሎት ሁል ጊዜም እንደምንለው ብሔራዊ አገልግሎታችን ነው። እንደ ኢትዮጵያውያኖች ሰርቪስ ይገባቸዋል። ስለዚህ የኢትዮጵያ አየር መንገድ ደግሞ አንድ የመንግስት የልማት ድርጅት እንደመሆኑ መጠን ለዜጎች አገልግሎት የመስጠት ብሔራዊ ግዴታ አለበት። ሁል ጊዜም ዶሜስቲክ ስንሰራ መርሃችን ይሄ ነው። ለህዝቡ ተገቢውን አገልግሎት መስጠት ነው። ለዜጋው ከቦታ ቦታ እንዲንቀሳቀስ ተገቢ አገልግሎት መስጠት ነው እና ያው የፕሮፊት ቤዝድ አይደለም የሎካል ፍላይታችን። ሀሳባችን ራሱ ፊሎሶፊው ትርፍ ላይ የተመረኮዘ አይደለም እና ያው ወጪያችን ይጨምራል፣ ግን ህዝቡን የማገልገል ግዴታ አለብን። እሱን ነው የምንወጣው።
2: ምናልባት አሀዝ ካለዎት ጦርነቱ ከመነሳቱና እንዲህ የነዳጅ ዋጋና አቅርቦት ላይ ከፍተኛ ለውጥ ከመታየቱ በፊት የነበረውን ገበያና አሁን ላይ የነበረውን ገበያ ማነጻጸር እንችላለን?
1: ለኢትዮጵያ አየር መንገድ የገበያ ችግር የለንም እኛ። ሁልጊዜም ገበያችን ጥሩ ነው፣ አሁንም ጥሩ ነው። ከጦርነቱ በፊት ከነበረው መቀዛቀዝ የለውም። ትርፉን በተመለከተ ግን አዎ፣ ጦርነቱ በፊት የተሻለ ነበር። ያው የአብዛኛዎቹ አየር መንገዶች ከፍተኛ ዋጋቸው የነዳጅ ዋጋ ስለሆነ የነዳጅ ዋጋ ስለጨመረ መንገደኛው ገቢ ይቀንታል። በርግጠኝነት ግን እንደው በቁጥር እንደዚህ ብሎ ኳንቲፋይ ለማድረግ ስራ ይፈልጋልና ኦቨርኦል ግን እንቅድም እንዳልኩት ዓለም አቀፍ አገልግሎቱ ጥሩ ኦን ትራክ ነው ያለው። ብዙም ቻሌንጅ አይደለም። ዶሜስቲክ እንግዲህ እንደድሮ የብሔራዊ አገልግሎት ፓርትም ስለሆነ ብዙም ኮንሰርን አንሆንም። ያው እንደ አንድ ድርጅት የሀገሬውን ህዝብ የማገልገል ግዴታ ስላለብን።
2: የሀገር ውስጡን ገበያ ከጦርነቱ በፊትና ከጦርነቱ በኋላ በምን ያህል ቀንሷል?
1: ቁጥሩ የለኝም። እንግዲህ እኔ ሳይንስ ተማሪ ነኝና ቁጥሮችን ስናገር ጥንቃቄ ያደርጋለሁ በተቻለ መጠንና ተሰርቶ ገና ፋይናንስ ክፍል አልሰጡኝም። ግን ኦቨርኦል ቻሌንጅድ ነው ገበያው በጠቅላላ የአቪዬሽን ሴክተሩ ቻሌንጅድ ነው። ስለዚህ የሀገር ውስጥም ሆነ የውጭ በረራው ከዚህ የተለየ አይደለም።
2: እንግዲህ ምዕራባውያን በተለይ ከአውሮፕላን ነዳጅ አቅርቦት ከዚህ ከጦርነቱም ጋር ተያይዞ ፍላይቶችን መቀነስ በጣም በሺዎች የሚቆጠሩ ፍላይቶች እንደ ጀርመን በቅርብ ጊዜ ዜና ሰምተናል መቀነሳቸውና የኢትዮጵያ አየር መንገድ እስካሁን የወሰደው እርምጃ አለ ይህንን ለመቋቋም?
1: እንግዲህ የኢትዮጵያ አየር መንገድ የምንሰራበት የስራ ፍልስፍናም የምንሰራበትን ቦታ ከሌሎቹ የተለየ ነው እና እኛ እንግዲህ ሌተሎን አሁን እቺ አጭር ጊዜ ሀፕን ያደረገችዋን ቀርቶ በኮቪድም ጊዜ ስራችንን ሳናቋርጥ ነው የቀጠል ነው። ሪዚሊያንሱ ኢትዮጵያን ኤርላይንስ ጋር በጥሩ ሁኔታ ነው ያለው እና እኛ እንደሱ አይነቱን ቻሌንጅ ምንም ሲሪየስሊ ኢምፓክት ያደርጋል ብለን ስለማናስብ ያው የበረራ ምልልሶቻችንን እንደ ጠበቅን ነው ያለ ነው። እንደውም የተለያዩ ሩቶች ላይ የተሻለ ዲማንድ እየመጣ ስለሆነ እንደውም ወደ ነዛ ጣቢያዎች ምልልሶቻችንን እየጨመርን የአውሮፕላኑን ሳይዝ እየጨመርን ነው ያለ ነው እና ዊ አር ጉድ። ብዙም የሚያስጨንቀን ጉዳይ የለም።
0: አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ድፍድፍ ነዳጅ የጫኑ ግዙፍ መርከቦች መከታተያቸውን በማጥፋት የሆርሙዝ ወሽመጥን ማቋረጣቸው ተዘገበ። ሶስቱ መርከቦች እያንዳንዳቸው 2 ሚሊዮን በርሚል ነዳጅ መጫናቸው ተገልጿል። ኔታንያሁ እስራኤልን ከአሜሪካ ወታደራዊ ድጋፍ ማላቀቅ እንደሚፈልጉ ለሲቢኤስ ተናገሩ። ኔታንያሁ እንዳሉት ከሆነ እስራኤል በአመት 3.8 ቢሊዮን ዶላር የአሜሪካን ወታደራዊ እርዳታ ታገኛለች። ቻይና ተይራን ላይ የሚጣል ማዕቀብ ኩባንያዎችን ይጎዳል በሚል ተቃወመች። ይህን ያለችው ኩባንያዎቹ የኢራንን ወታደራዊ እንቅስቃሴ ደግፈዋል በሚል ውንጀላ ከቀረበባቸው በኋላ ነው። ትራምፕ ኢራን ለሰላም እቅዱ የሰጠችውን ምላሽ ውድቅ አደረጉ። በቴህራን ምላሽ ውጊያዎች እንዲቆሙ፣ አሜሪካ በኢራን ወደቦች ላይ የጣለችውን እገዳ እንዲነሳ፣ እንዲሁም ወደፊት ጥቃት እንደማይፈጸም ዋስትና እንዲሰጥ የሚጠይቁ ሐሳቦች እንደሚገኙበት ተዘግቧል። ዜናዎቹ እነዚህ ናቸው። የኢራን ጦርነት በተለይ የነዳጅ አቅርቦትን በማስተጓጎል በመላው ዓለም ተጽዕኖ አሳድሯል። በአንጻሩ የተወሰኑ ኩባንያዎች በጦርነቱ ምክንያት በቢሊየን የሚቆጠር ዶላር አትርፈዋል። ለመሆኑ የኢራን ጦርነት ለምዕራባውያን ኩባንያዎች ያመጣው ድል ምንድን ነው? ኬኔዲ አባተ ዝርዝር አለው።
3: የካቲት መጨረሻ የተጀመረው የኢራን ጦርነት በመላው ዓለም ተጽዕኖ ተሰምቷል። በአንጻሩ ጦርነቱ በረከት የሆነላቸው ኩባንያዎችና ዘርፎችም አሉ። የነዳጅ አከፋፋይ ኩባንያዎች ከዚህ ጦርነት ትርፍ ካገበሱት መካከል ናቸው። ከዓለም የነዳጅና የጋዝ ጭነት 1/5 ያህሉ የሚጓጓዝበት የሆርሙዝ ወሽመጥ ከካቲት መጨረሻ ጀምሮ ሙሉ በሙሉ በሚባል ደረጃ ተዘግቷል። ይህንን ተከትሎ የአውሮፓ የነዳጅ ኩባንያዎች ከፍተኛ ትርፍ አገብሰዋል። በወሽመጡ ዘጋት ምክንያት የዋጋ ጭማሪ በማድረግ ከፍተኛ የሚባል ትርፍ አግኝተዋል። BP የተባለው የብሪታንያ የነዳጅ ኩባንያ በ2026 የመጀመሪያዎቹ 3 ወራት ትርፉ ከእጥፍ በላይ አድጎ 3.2 ቢሊዮን ዶላር ደርሷል። ሌላኛው የነዳጅ ኩባንያ ሼል ደግሞ በመጀመሪያው ሩብ ዓመት 6.92 ቢሊዮን ዶላር በማግኘት ተንታኞች ከጠበቁት በላይ ትርፍ አስመዝግቧል። ግዙፉ ዓለም አቀፍ ኩባንያ Total Energies በነዳጅና በኢነርጂ ገበያ ዋጋ መናር ምክንያት ትርፉ በ1/3 ገደማ ጨምሯል። በ3 ወራት ውስጥ ያገኘው ትርፍም 5.4 ቢሊዮን ዶላር እንደሆነ አስታውቋል። በአንጻሩ የአሜሪካዎቹ ኩባንያዎች ኤክሶን ሞቢል እና ቼቭሮን በመካከለኛው ምስራቅ የነዳጅ አቅርቦት መስተጓጎል ምክንያት ገበያቸው ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ዝቅ ብሎ ቢታይም ያገኙት ትርፍ ከባለሙያዎች ግምት የበለጠ ነው። የነዳጅ ዋጋ ጦርነቱ ከመጀመሩ በፊት ከነበረው በእጅጉ የጨመረ በመሆኑ የሁለቱም ኩባንያዎች ትርፍ እያደገ እንደሚሄድ ይጠበቃል። ከኢራን ጦርነት ዳጎስ ያለ ትርፍ ካገኙት ዘርፎች መካከል ባንኮች ተጠቃሽ ናቸው። የጄፒ ሞርጋን የንግድ ዘርፍ በ2026 የመጀመሪያዎቹ 3 ወራት ውስጥ 11.6 ቢሊዮን ዶላር ታሪካዊ ገቢ አስመዝግቧል። ይህ ገቢ ባንኩ በታሪኩ ካገኛቸው ከፍተኛ የሩብ ዓመት ትርፍ ሁሉ በሁለተኛ ደረጃ ላይ የሚቀመጥ ነው። ስድስቱ ግዙፍ ባንኮች የሚባሉት ማለትም ባንክ ኦፍ አሜሪካ፣ ሞርጋን ስታንሊ፣ ሲቲ ግሩፕ፣ ጎልድማን ሳክስ፣ Wells Fargo እና JP Morgan የአመቱ የመጀመሪያ 3 ወር ትርፋቸው በከፍተኛ መጠን አድጓል። ባንኮቹ እንደ አውሮፓውያኑ በ2026 የመጀመሪያዎቹ 3 ወራት የ47.7 ቢሊዮን ዶላር ትርፍ መመዝገባቸውን አስታውቀዋል። የመከላከያ ዘርፍ ጦርነቱ ገበያ ከከፈተላቸው ዘርፎች መካከል ሌላኛው ነው። ጦርነቱ የመከላከያ ኩባንያዎችን ምን ያህል አስፈላጊ እንደሆኑ አጉልቶ ከማሳየት በተጨማሪ መንግስታት የጦር መሳሪያ ክምችታቸውን የመሙላት ፍላጎት እንዲኖራቸው አድርጓል። የመንግስታት የመሳሪያ ፍላጎት የግሺ ፍላጎትን ጨምሯል። በዓለም ዙሪያ የደህንነት ስጋት እየጨመረ መምጣቱ የመንግስታትን ወታደራዊ ወጪ በማሳደጉ ጦርነቱ ለዘርፉ ምቹ ሁኔታ ፈጥሮለታል። ሎኬድ ማርቲን፣ ቦይንግ እና ኖርዝሮፕ ግሩማን የተባሉት የዓለም ትልልቅ የመከላከያ ምርት አቅራቢዎች በ2026 የመጀመሪያ ሩብ ዓመት መጨረሻ ላይ ከፍተኛ ትዕዛዝ እንደቀረበላቸው አስታውቀዋል። የኢራን ጦርነት ታዳሽ ኃይል ትኩረት እንዲያገኝ አድርጎታል። ጦርነቱ ዓለም አማራጭ የኃይል አቅርቦትን በማስፋት በነዳጅ ላይ ያለንን ጥገኝነት መቀነስ ምን ያህል አስፈላጊ እንደሆነ አሳይቷል። ጦርነቱ በታዳሽ ኃይል ላይ የሚደረግ ኢንቨስትመንት የኢነርጂ አቅርቦት የተረጋጋ እንዲሆን ለማስቻልና ድንገተኛ ቀውሶችን የመቋቋም አቅምን ለመገንባት አስፈላጊ መሆኑ ይበልጥ እንዲታመን ምክንያት ሆኗል። ከዚህ ቀውስ ተጠቃሚ ከሆኑ ኩባንያዎች አንዱ የሆነው በፍሎሪዳ የሚገኘው ኔክስት ኢራ ኤነርጂ በዚህ ዓመት የአክሲዮን ዋጋው በ17 በመቶ አድጓል። ይህ የዋጋ እድገት የታየው ኢንቨስተሮች በኩባንያው ዓላማ ላይ ያላቸው እምነት በመጨመሩ እንደሆነ ተገልጿል። በተጨማሪ ቬስታስ እና ኦርስተድ የተባሉት የዴንማርክ የንፋስ ኃይል ኩባንያዎች ከፍተኛ ትርፍ ማግኘታቸውን ገልጸዋል። ኩባንያዎቹ ትርፍ መጨመር የኢራን ጦርነት ተጽዕኖ የታዳሽ ኃይል ኩባንያዎችን እያሳደገ መሆኑን ያመለከተ ሆኗል። የዩናይትድ ኪንግደሙ ኦክቶፐስ ኤነርጂ ደግሞ ከየካቲት መጨረሻ ጀምሮ የሶላር ፓናል ሽያጭ በ50 በመቶ ማደጉን አስታውቋል። ከዚህም በተጨማሪ የነዳጅ ዋጋ መናር የኤሌክትሪክ ተሽከርካሪዎች ፍላጎት እንዲጨምር ያደረገ ሲሆን በተለይም የቻይና አምራቾች አጋጣሚውን በከፍተኛ ደረጃ እየተጠቀሙበት ነው።
0: አድማጮቻችን ከቢቢሲ አማርኛ ጋር ነበራችሁ። አብራችሁን ስለቆያችሁ እናመሰግናለን። ሌሎች ዝርዝር ዘገባዎችን በድረ ገጻችን ላይ እንዲሁም በፌስቡክ ገጻችን ላይ ማግኘት ትችላላችሁ። የዛሬውን በዚሁ አበቃን። መልካም ምሽት፣ መልካም ጊዜ ይሁንላችሁ።

0: ዩነተስ ዝገዝእ ይኹን ንካሊእ ዜጋ ዝገዝእ ካብዚ ወፃኢ ግን ሓደ ሌጋል ፐርሰን ባዕሉ ብዘውፅኦ ሕጊ ንካሊእ ሰብ ተገዝአለይ ክብል ዝከኣል ኣይኮነን ማለት እዩ።
1: እቲ ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተክርስትያን ትግራይ ሕዚ ኣብ ውሳነ ካብ ምብፃሕ ብዝዘለለ ሕጊ ከም ዘርቅቕ እዩ። ተግባራውነቱ እዚ ውሳነ እዚ ካብ ዝወፀሉ መዓልቲ ጀሚሩ ተግባራዊ ይኸውን ምምሕዳር እታ ከተማ እውን በዚ ግዛእ እዮም ኢሎም እሞ ብመንፅር ኣብታ ከተማ ዝፀንሐን ዘሎን ልምዲ ንካልኦት እምነት ተኸተልቲ ከምኡውን ካብቶም ዝበሃሉ ዘለዉ ወፃኢ ወይ ብኣንጻሩ ዝኾነ ኣመለኻኽታ ንዘለዎ ኣካል ብኸመይ እዩ ክፀልዎ እዚ እንተደኣ ተግባራዊ ኮይኑ?
0: ሕጊ ክወፅእ ከሎ ሓደ ትካል ንኩሉ ዜጋ ዝምልከት ሕጊ ክወፅእ ዝኽእል ብሕጊ ስልጣን ዝተዋሃቦ ኣካል ጥራሕ እዩ። ስለዚ እዞም ዘኒአ ሕጊ ሕጊ መንግስታዊ መሰረት የብሉን ሓደ ካልኦት ናይ ኣዋጅ ቤዝ እውን የብሉን ስ ካብ ፍልስፍና ናይቲ ዓዲ ዝተመስረተሉ ቤዝ እውን ማለት ዝዓዲ እዚ እንታይ ኩላ ዓይነት እዩ እዞም ዘኒአ ሕጊ ከምዚ ዓይነት ሕጊ ንኩሉ ዜጋ ክገዝእ ዝኽእል ኣይኮስልን ሕፍነት ግብሮ ኢና ዝብሉ ኮይኖም ግን ነቶም ካልኦት እምነታት ጥራሕት ኣይኮነ ዋላ ኣማኒ ኮይኑ ሴኩላር ክኸውን ዝደሊ ሰብ እውን ብተመሳሳሊ ልክዑ ዝጠሉ ይኸውን ማለት እዩ። ካብ ሓሊፉ ሰሪሖም ዝበልዑ ሰባት ኣለው ናይ መዝናኒ ብዙሕ ነገራት እርግፅ ኣብኡ ምስጥዕና ዝተተሓዘ ጉዳያት ኣለው ብቁፅፅር ክግበረሎም ዝግባእ ነገራት ማለት እዩ ካብቶም ገን ጉዳያት ተባሂሎም ዝጥቀሱ ካብዚ ሓሊፉ ግን ሓደ ትካል ልክዕ ከም ማንም ማለት ነናይ ባዕልና ክብሪ ክህልወና ይኽእል እዩ ንኩላትና ነቲ ሲኖዶስ ምትያሽ እውን ዘሕጉሰና ኣነነብብለይ ዘሕጎስ ሰብ እየ ግን ድማ ከምዚ ዓይነት ኢሎም ርድድእ ዘይተገብረሎም ስኢካ ናይ ህፁፅነት ክታይ ዘለዎም ምስ ካሊእ ዘቃራሕኑ ዘይተፀንዐ ስኢልካ ብድፍረት ዝግበር ነገር ግን ተመሊሱ ንቲ ሲኖዶስ እውን ዝጎድእ እዩ። ሓደ ካልኣይ ኣብ መንጎ ተጋሩ ዝነበረ ስምምዕ እውን ናብ ቁርቁስ ዘእቱ እዩ። ሳልሳይ ናይ ኣክሱም ጉዳይ ስኢሉ ቀሊል ጉዳይ ኣይኮነን ከምዚ ዓይነት ናይ ሃይማኖት ጉዳያት ክትውስን ከለኸይ ኢንተርናሽናል ኣስፔክት እውን እኒሄዎ እዩ ኢንተርናሽናል ኢንፍሉንስ እውን እኒሄዎ እዩ። ስለዚ እሱ እውን ሲኖዶስ እግሩ ከይተኸለ ንባዕሉ እውን ናብ ሓደጋ ዘእቱ ውሳነ እዩ ከምዚ ዓይነት ውሳነታት ማለት እዩ። ራብዓይ ነቶም ካልኦት እምነታት ምሕር ሓሲቡን ንተውኩሱም ዘሎ ጥራሕ ዝምልከት ተይኮነስ ንካሊእ እውን ዝፀሉ ስለዝኾነ ጥንቃቐ ዝሓትት እዩ። ሓምሳይ ብኡ ሰሪሖም ዝናበሩ ሰባት ኣለዉ እዚ ትግራይ ዘለቲ ኩነታት ብጣዕሚ ከቢድ ኩነታት እያ ዘላ ሽንኳን ድሪ ከምዚ ዓይነት ኢረጉለር ዝኾኑ ከይተፀንዑ ካልኦት መተካእታ ስራሕ ከይተገበረ ዝግበር ውሳነ ይትረፍ እሞ ኣብ ኖርማል ኩነታት ኳ ዝኸውንስ መተካእታ ኣቅሚጥካ ባይዘወ ምስ ብዙሕ ነገራት እዩ ዝጋጮ ነት ናይ ንግዲ ስራሕ ዝበሃል እ ናይ መዝናነይ ምኽፋት ንኩሉ ዜጋ ዝተዋህበ ምሰል እዩ። ስለዚ እዚ ኣብ ንግዲ ሕጊ ዝተቐመጠ ናይ ስራሕ ዓውዲ እዩ። እዚ ዓውዲ እዚ ብሓደ ናይ ትካል ሃይማኖት ወይ ብሲኖዶስ ዝበሃል ኣካል ክግበር ኣይኽእልን መሰል ናይ ምስራሕ እውን እዩ ዘብል ማለት እዩ። እዚ ሓምሻይ ምክንያት እዩ። ብሓፈሻ ብዙሓት ፀገማት እዩ ዘለዎ ሽረስ ፀገማት ይኸልዕ ብጥንቃቐ ተዝግበር እየ ዝብልኣኒ
1: በዓል ሞያ ሕጊ ተኽሊት ገብረ መስቀል ክብረት ያበለይ
0: ታንክዩ ላይ
1: ሕዚ ድማ ሓፀርቲ ዜናታት ክነግረኩም ሚኒስትሪ ጉዳያት ወፃኢ ኤርትራ ዑስማን ሳልሕ ንመበል 250 ዝኽረ ነፃነት ኣሜሪካ ኣብ ዝተካየደ ፀንበለ ከም ናይ ክብሪ ጋሻ ተሳቲፉ ኣብቲ ኣብ ኤምባሲ ኣሜሪካ ኣብ ኣስመራ ዝተካየደ ስነስርዓት ፈፃሚት ጉዳያት ክርስቲን ሜየር ነባሪ ክብርታት ነፃነት ዲሞክራሲ ሽርክነትን ሓበራዊ ምክብባርን ን250 ዓመታት መርሒ ኣሜሪካ ከም ዝነበረ ብምግላፅ ኣብ መንጎ ህዝብታት ኣሜሪካ ንኤርትራን ዘሎ ርክብ ንምሕያል ክሰርሑ ምዃኖም ገሊፆም። ቻድ ኣብ ልዕሊ ቦኮ ሓራም ዘካየደቶ መጥቃዕቲ ኣየር ስዒቡ ብ10ታት ዝቕፀሩ ናይጀርያውያን ገፈፍቲ ዓሳ ሞይቶም ክኾኑ ከም ዝኽእሉ ተገሊጹ። ኣብ ተፋሰሰ ቀላይ ቻድ ኣብ ቦምበር ማሕበር ገፈፍቲ ዓሳ ናይጀርያ ኣብባከር ጋማንዴ ዑስማን ብዙሓት ኣባላት እቲ ማሕበር ሃልዋቶም ከም ዝጠፍአን ልዕሊ 40 ከም ዝሞቱን ንቢቢሲ ሓቢሩ። ኣብዚ ጉዳይ ሰመዚ ቻድን ናይጀርያን ዝኾነ ርእቶ ኣይሃቡን እንትኾነ ብፅሕፈት ፕረዚደንት ቻድ ኣብ ልዕሊ ዕርድታት ቦኮ ሓራም ሕነ ንምፍዳይ ፅዑቅ መጥቃዕቲ ኣየር ከም ዘካየደ ገሊጹ ነይሩ። ሓላፊ ቤት ፅሕፈት ፕሮጀክታት ሕቡራት ሃገራት ጆርግ ዳ ሲልቫ መጻቦ ሆርሙዝ ድሕሪ ሒደት ስሙናት እንተዘይተኸፊቱን ፍርያት ድኹዕን እታወታትን ክሓልፍ እንተዘይተፈቒዱን ምዝንባዕ ምፍራይ ምግብን ጥሜትን ከስዕብ ከም ዝኽእል ገሊጹ። ዳ ሲልቫ ንማዕኸን ዜና ኤኤፍፒ ኣብ ዝሃቦ ቃል ብሰንኪት ኩናት ብዝተፈጠረ ምዝንባዕ ኣብ 45 ሚልዮን ሰባት ሕፅረት ምግብን ጥሜትን ከስዕብ ዝኽእል ቅልውላው ከጋጥመና ይኽእል ኢሉ። كنات إيرانن أمريكان إسرائيلن سعبو عالم لخويك الربع ساعات أب حدقة يركب أب مل عالم زركبو منجستات مرحت مكينة قدب كانت أفق جبرو سبات قبل جزءهم كينهم كسرحو كتبابعون كمحسنون كأن يوم يوم إثيوبيا ون كوبانيات

0: ነዳዲ ንኤጀንስታት ጸጥታ አፍሬት ተካላትን መጓዓዚያን ቀዳምነት ከባዓዚዛ ተቆጻጻሪ ቀረብ ጻዓት ተሃገር አብ መላ ሀገር አብ መክፋልን ዕዳጋን ነዳዲ ዚያዳ ጽኑዕ ቁጥጽር ከም ዘተግበር ይገልጽ እቲ ስክፍታ አብ ዝተፈጠረሉ እዋን ድማ መገዳ የር ኢትዮጵያ አብ ውሽጥ ሀገር ዝገብሮም በረራታ ሲንኪ ከም ዘሎ አብ ቀረባ መዓልታት ዝወፁ ዝተፈላለዩ ጸብጻባት ሓቢሮም ነይሮም እንተኾነ እቲ መንገዲ ኣየር እቶም ዝተዘርግሑ ጸብጻባት ቂ ከም ዘይኮኑ ይዝገልጽ የግዳስ ናብ ተወሳኺ ከተማታት ሓደሽቲ በረራታት ንምጅማር ይዳሎ ከም ዘሎን እቲ ምንካይ በረራታት ሓሶት ምዃኑን ዋና ካያድ ስራሕ ዘፈር ንግዲ መገዳ የር ኢትዮጵያ ኣይተለማ ያደይቻ ንቢቢሲ ገሊጹ
1: ውሸት ነው። ምንም በነዳጅ እጥረት ምንም የምንቀንሰው ጣቢያም የለም።
2: ሐሶቲ ብሰንከ ሕጽረት ነዳዲ ንቅንሰው በረራ የለን። የግዳስ ናይ ምስፍሕፋሕ ስራሕቲ ኢና ንሰርሕ ዘለና። ኣብ ዝመፁ ሰሙናት ኣርባዕተ ናይ ውሽጢ ሃገር ጣብያታት ክንከፍት ኢና። ኣብ ነገሌ ቦረና፣ ሚዛን ኣማን፣ ጎሬ መቱን፣ ደብረ ማርቆስን ብመሰረት ዓመታዊ ውጥና ናይ ውሽጢ ሃገር በረራታት ንውስኽ ኢና ዘለና። በቲ ዘሎ ኩነታት ካብ ዓለምለኸ መንገድታት ኣየር ብዝተፈለየ ዝጸለወና ነገር የለን። ዋጋት ኬት ብዓለም ደረጃ ወሲኹ እዩ። ከምቲ ቅድሚ ሕጂ ንኽፍሎ ኣይኮነን። እዚ ግን ንግዜ እዩ። እቲ ኩናት ቁሩብ ይዝሕል ኣሎ። መሊኡ ደው ክብል እንከሎ እቲ ዋጋ ናብ ዝነበሮ ክምለስ እዩ ኢልና ኢና ንሓስብ። ንግዜኡ ግን ብዝተፈለየ መንገዲ ኣይጸለወናን።
0: ቅድሚ ሕዚ እቲ መገዲ ኣየር ካብ በረራታት ውሽጢ ሃገር ብዙሕ ትርፊ ከም ዘይረክብን ሕብረተሰብ ንምግልጋል ጥራይ ይቕፅለሉ ከም ዘሎ ክገልጽ ጸኒሑ እዩ። ሕዚ ድማ ምስ ወሳኺ ዋጋ ነዳዲ ብዝተኣሳሰር ካብ በረራታት ውሽጢ ሃገር ዝረኽቦ ትርፊ ክንደይ ዝኣክል ቀኒሱ ንዝብል ሕቶ ክምልስ እንከሎ ድማ ንስዕብ ይብል።
1: ያው የኢትዮጵያ አየር መንገድ የሀገር ውስጥ አገልግሎት ሁሉ ግዜ
2: ናይ መንገድ አየር ኢትዮጵያ አገልግሎት በረራ ውስጥ ሀገር ከምት ሁሉ ግዜ እንብሎ ሀገራዊ አገልግሎት ኢትዮጵያውያን አገልግሎት ይድልዩም። ስለዚህ መንገድ አየር ኢትዮጵያ ከም ልምዓታዊ ትካል መንግስቲ ነዜጋታት አገልግሎት ክህብ ሀገራዊ ግዴታ አለው። ከሙ ስለዚህ አትርፊ መሰረት ዝገበረ ይኮነ አታዊ ንኪ በአሃዝ ንመቅማት ግን ናይ ገዛ ርእሱ ስራሕ ይድልዩ። ግን አካል ሀገራዊ አገልግሎት ስለዚህ አይተሓሳስበና ንህዝቢ ናይ ምግልጋል ቃል ግዴታ ስለዘለና
1: ድርጅት የሀገሬውን ህዝብ ማገልገል ግዴታ ስላለብን
0: ንሎማዓልቲ ዝበልናዮ ምድላዋትና እዚኦም ነይሮም። ዝኸበርኩም ሰማዕትና ተወሰኽቲ ሓበሬታታትን ትንታንታትን ኣብ መርበብ ሓበሬታና ናይ ፌስቡክ ገጽና ኣብ ናይ ዩቲብ ገጽና ከምኡ እውን ናይ ዋትስኣፕ ቻነልና ትረኽብዎም። ኩሉ ግዜ ንዓና ሓሪኹም ስለ ትከታተሉና ኣዘየ ኣመስግነኩም። ፅባሕ ክንረሃብ ኢና። ሰላም ሰላም።